0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: አርብ ሚያዝያ 30 ቀን 2018 ዓመተ ምህረት ጤና ይስጥልኝ አድማጮቻችን እንደምን አመሻችሁ። ያለም ዜና የሚያቀርብልን ማንተጋፍቶት ስለሽና ስርጭቱን የመመራው ሂሩት መለሰ በቦኑ የቀጥታ ስርጭት ስቱዲዮአችን እንገኛለን። አብራችሁን አምሹ። ስርጭታችን በሳተላይት በኢትዮሳት NSS 12 በ10985.0 ሜጋሄርስ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶች ቨለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብም ማግኘት ትችላላችሁ። የዓለም ዜና የዜና መጽሔት እንዲሁም ሳምንታዊው የወጣቶች ዓለም በዛሬው ስርጭታችን ተካተዋል። በመጭሁድ የሚተላለፈውን እንወያይም ባጭሩ እናስተዋውቃችኋለን። ቀዳሚውን የዓለም ዜና በሚከተለው የዜና መጽሔት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የቅድመ ምርጫ ሂደቶች ላይ ጥሰቶች እንደነበሩ መግለጹ፣ በአማራ ክልል በሰባተኛው ጠቅላላ ምርጫ የሚሳተፉ ተፎካካሪ ሀገራዊ የፖለቲካ ፓርቲዎች ያቀረቡት ስሞታ፣ ስለ መገናኛ ብዙሃን ምህዳር የመንግስት የባለሙያዎችና አጥኚዎች እውነት፣ የነዋሪዎችን ህይወት ያቃወሰው የትራንስፖርት እጥረት በኢትዮጵያ የሞት ፍርድን የሚጠባበቁትን ጨምሮ፣ ሰነድ አልባዎቹ ኢትዮጵያውያን በሳውዲ አረቢያ እንዲሁም የዩናይትድ ስቴትስ እና ኢራን ተኩስ አቁም ወዴት ያመራ ይሆን? በተሰኙ ርዕሶች ስር የተጠናቀሩ ዘገባዎች ይቀርባሉ። ሳምንታዊው የወጣቶች ዓለምን በሰዓቱ ይጠብቃቸዋል። አሁን በቀጥታ ወደ ዓለም ዜና ነው የምናልፈው። ማንተጋፍቶት ያቀርብልናል። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለለት ምርጫ የተመረጡ የምክር ቤት አባላትን ማክሰኞ ለተሰብስቦ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው ህዋት ዛሬ በይፋ ስራ መጀመሩን አሳወቀ። ብርቱ የረሃብ አደጋ ያጠላባት ሶማሊያ ውስጥ እልቂት ከመከሰቱ በፊት አስቸኳይ ድጋፍ እንዲደረግ ዓለም አቀፉ የተባበሩት መንግስታት ድርጅት የምግብ መርሃ ግብር ዛሬ አሳሰበ። ሳውዲ አረቢያ የአየር ክልሏንና የጦር ሰፈሮቿን ዩናይትድ ስቴትስ በኢራን ፍኖተ ሆርሙዝ ዘመቻዋ ወቅት እንዳትጠቀም ማገዷን አሳወቀች። በዩናይትድ ስቴትስ ጦር ትናንት መርከቧ የሆርሙዝ ሰርጥ ላይ የተመታባት ኢራን ጥቃቱን ዛሬ አወገዘች። ዩናይትድ ስቴትስ የወደብ ክልከላ ደንቧን ጥሷል ያለቻቸው ሁለት የኢራን መርከቦች ላይ ዛሬ ረፋዱ ላይ ተኩስ መክፈቷን ይፋ አድርጋለች። የሁለቱ ሀገራት ውጥረት ተባብሷል። ዜናው በዝርዝር። የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለለት ምርጫ የተመረጡ የምክር ቤት አባላትን ማክሰኞ ለተሰብስቦ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው ህዋት ዛሬ በይፋ ስራ መጀመሩን አሳወቀ። በብሔራዊ ምርጫ ቦርድ እውቅናው የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህዋት ዛሬ ለካቢኔ አባላት ጥሪ በማድረግ ስብሰባ መቀመጡም ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በበኩላቸው በክልሉ ህዝብ ላይ ለሚደርሰው ጥፋት ተጠያቂው ራሱ በጉልበት የአስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል ነው ሲሉ በጽሑፍ አጋርቷል። አንድ የከተማዋ ነዋሪ ስለ ሁኔታው ለዶቼ ቬለ ተናግሯል።
3: የ2012 ምርጫ ተካሂዷል ነበር በትግራይ ብቻ። እሱም በፕሪቶሪያ አግሪመንት ፈረሰ። ጊዜያዊ አስተዳደር ተቋቋመ። ከሶስት ዓመታት በኋላ አለመግባባቱ ምናምን ሲመጣ ምክር ቤቱን መልሰዋለን አሉ። ምክር ቤቱ መለሱት ከትናንት በስቲያ። በዛ ስብሰባም ተካሄደ። ስብሰባ አካሂደውም ደብረጽዮን ነው ፕሬዚደንት ብለው መረጡ። ያ ፕሬዚደንት ሆኖ የተመረጠው ደብረጽዮን ደግሞ ዛሬ ወደ ፕሬዚደንት ኦፊስ ገባ። ፕሬዚደንት ኦፊስ ገብቶ ስራ ጀምሬያለሁ፣ የካቢኔ አባላትን ጥሪ አድርጌ ስብሰባ ጀምሬያለሁ ብሏል።
2: ሌተናል ጄኔራል ታደሰ ወረደ ቀደም ሲል ጀምሮ የህዋት አካሄድ ትክክል አይደለም፣ ይህ ክልሉን ወደ ሌላ ችግር የሚያስገባ ነው፣ መፍትሄውም ንግግርና ውይይት ነው ሲሉ ጥሪ አቅርበው እንደነበር ተነግሯል። ደብረጽዮን ገብረ ሚካኤል የህዋት ሊቀመንበር ሆነው የተመረጡለትና ዛሬ በመቀለ ከተማ ሰማይ ላይ የጦር ጀት ሲያንዣብብ እንደነበር የአይን እማኙ ለዶቼ ቬለ ተናግሯል።
3: የሰው እንቅስቃሴ ቀንሷል። ከድሮም ስለተከለከለ ወደ ትግራይ የሚገባ የፌደራል መንግስት ስለከለከለ የሚገባ ነዳጅ ምናምን ስለሌለ ትራንስፖርት አገልግሎት በጣም የተስተጓጎለ ነው። በእግር ነው ብዙ ሰው የሚንቀሳቀሰው። እሱ ነገር አለ። ከትናንት በስቲያ ደግሞ የአውሮፕላን የጀት ድምፅ ከተሰማ በኋላ ብዙ ሰው አደናግጦ ነበር፣ ማክሰኞ ዕለት ማለት ነው። ዛሬም የጀት ድምፅ ተሰምቶ ነበር፣ አይተን ነበር፣ የጦር ጀት ማለት ነው።
2: ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደን የስልጣን ዘመን ከሚያዝያ 1 ቀን 2018 ዓመተ ምህረት ጀምሮ ለተጨማሪ አንድ ዓመት በቅርቡ ማራዘማቸው የሚታወስ ነው። ፈረንሳይ እንግሊዝኛ ተናጋሪ ከሆኑ የአፍሪካ ሀገራት ከአገሯ ውጪ ለመጀመሪያ ጊዜ በኬንያ ናይሮቢ ጉባኤ ልታካሄድ ነው። ጉባኤውን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ከኬንያቻቸው ፕሬዝዳንት ዊሊያም ሩቶ ጋር ይመሩታል ተብሏል። ለዚሁ ጉብኝት ነገ ቅዳሜ ጉዞ የሚጀምሩት ኢማኑኤል ማክሮ ሶስት የአፍሪቃ ሀገራትን እንደሚጎበኙም ተዘግቧል። በአፍሪቃ ጉብኝታቸው ፕሬዝዳንት ኢማኑኤል ማክሮ ከግብፅ ፕሬዝዳንት አብድልፈታ አልሲሲ ጋር በመሆን ሰሜናዊ ግብፅ አሌክሳንድሪያ ውስጥ የሚገኝ ዩኒቨርሲቲን ያስመርቃሉ ተብሏል። ከዚያም ወደ ኬንያ ናይሮቢ አቅንተው ሰኞና ማክሰኞ ዕለት የአፍሪቃ መሪዎችንና ባለሥልጣናትን እንደሚያናግሩ የዜና ምንጩ የፈረንሳይ ዜና አገልግሎት ዘግቧል። ፈረንሳይ በአፍሪቃ የምታካሄደው ጉባኤ ከአጉሪቱ ጋር የሚኖራትን ግንኙነት ይበልጥ የሚያጠናክር መሆኑን ኤሊዜ ቤተ መንግሥት መግለጡ ተዘግቧል። ፕሬዚዳንት ኢማኑኤል ማክሮ የፊታችን ረቡዕ በሚኖራቸው የአዲስ አበባ ቆይታቸው ደግሞ ከአፍሪቃ ህብረት ሊቀመንበር መሐሙድ አሊ ዩሱፍና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር እንደሚወያዩ የዜና ምንጩ አክሎ ጠቅሷል። ፈረንሳይ በቀድሞ ቅኝ ግዛቶቿ ማሊ፣ ቡርኪና ፋሶና ኒጀር መፈንቅለ መንግስት ከተካሄደና አገራቱ ከሩሲያ ጋር ከተቀራረቡ በኋላ ወታደሮቿ ከነዚሁ የምዕራብ አፍሪቃ አገራት ተባሯል። ከዚያን ጊዜ አንስቶም ከሌሎች የአፍሪቃ አገራት ጋር ያላትን ግንኙነት የበለጠ ለማጠናከር እየጣረች መሆኑ ተዘግቧል። ብርቱ የረሃብ አደጋ ያጠላባት ሶማሊያ ውስጥ እልቂት ከመከሰቱ በፊት አስቸኳይ ድጋፍ እንዲደረግ ዓለም አቀፉ የተባበሩት መንግስታት ድርጅት የምግብ መርሃ ግብር WFP ዛሬ አሳሰበ። ተቋሙ አስቸኳይ የገንዘብ ድጋፍ ካላገኘ በረሃብ እጅግ የገረጡ በርካታ ሰዎች በሚገኙባት ሶማሊያ ከሁለት ወራት በኋላ እርዳታ መስጠቱን ለማቋረጥ እንደሚገደድም አስጠንቅቋል። ሶማሊያ ውስጥ በተለይ ለረዥም ጊዜያት ዝናብ ባለመጣሉና ግጭት ባለማቋረጡ የተነሳ ሰብሎች መድረቃቸው፣ የቤት እንስሳትም በገፍ ማለቃቸው ተዘግቧል። በኢራን ጦርነት የተነሳ የውጭ እርዳታዎች በከፍተኛ ሁኔታ መቀነሳቸውም በሶማሊያ ያለውን የረሃብ ሁኔታ እጅግ አደገኛ ደረጃ ላይ ማድረሱን ተመድ ዘግቧል። ይህ ከቦን ከተማም የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው። ሳውዲ አረቢያ የአየር ክልሏንና የጦር ሰፈሮቿን ዩናይትድ ስቴትስ በኢራን ፍኖተ ሆርሙዝ ዘመቻዋ ወቅት እንዳትጠቀም ማገዷን አሳወቀች። ይህንንም ሁለት ሳዑዲ አረቢያ ምንጮች እንደነገሩት የፈረንሳይ ዜና አገልግሎት AFP ዛሬ አርብ ዘግቧል። በጉዳዩ አሳሳቢነት የተነሳ ማንነታቸው እንዳይገለጥ ለዜና አውታሩ የተናገሩት ሁለቱ ምንጮች፣ ሆኖም ዩናይትድ ስቴትስ የሆርሙዝ ሰርጥን ከማስከፈት ዘመቻዋ ውጪ የሳውዲ አረቢያ የአየር ክልልና የጦር ሰፈሮችን መጠቀሟን ትቀጥላለች። ሳውዲ አረቢያ ግዛቷና የአየር ክልሏ ኢራንን ለማጥቃት እንደማትፈቅድ በተደጋጋሚ ስትገልጥ ቆይታለች። በሳውዲ አረቢያ እንደ መሪ የሚወሰዱት አልጋ ወራሽ ልዑል መሐመድ ቢን ሳልማን ለፕሬዝዳንት ዶናልድ ትራምፕ በቀጥታ ደውለው ዩናይትድ ስቴትስ ፍኖተ ሆርሙዝን በማስከፈት ዘመቻዋ አገራቸው የአየር ክልሏንና ድንበሯን እንደማትፈቅድ መናገራቸውን የዩናይትድ ስቴትስ መገናኛ አውታሮች ዘግበዋል። በዩናይትድ ስቴትስ ጦር ትናንት መርከቧ የሆርሙዝ ሰርጥ ላይ የተመታባት ኢራን ጥቃቱን ዛሬ አወገዘች። ጠባጫሪ ላለችው ማናቸውም ድርጊት አጸፋ ለመስጠት ሙሉ ዝግጅት ማድረጓንም አስጠንቅቃለች። በኢራን ጦር ሰራዊትና በዩናይትድ ስቴትስ መካከል ፍኖተ ሆርሙዝ ላይ ዛሬ የተስፋፋ ግጭት እንደነበር ከፊል መንግስታዊው የሆነው የፋርስ ዜና መዘገቡን ሮይተርስ የዜና ምንጭ አትቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ዩናይትድ ስቴትስን ድርጊት አውግዟል።
4: ትናንት ማታ የተፈጸመው ድርጊት የዓለም አቀፍ ሕግን የሚጥስ ብሎም የተባበሩ መንግስታት ድርጅት መተዳደሪያ ደንብን የሚጻረር ነው። ለመጀመሪያ ጊዜ የሆነ አይደለም። በእርግጥም እንደምትገነዘቡት የአገሪቱ ማለትም የኢራን ተከላካዮች የተሟላ አጸፋ ሰጥተዋል። አጠባጫሪዎቹንም በደንብ ደብድበውም አባረዋቸዋል። ምንም እንኳን በተኩስ አቁሙ ስምምነታችን እንደጸናም ብንቆይም ጦር ሰራዊታችን ሙሉ ለሙሉ ዝግጁ እንደሆነ ይቆያል። ሁኔታውንም በቅርበት ይከታተላል።
2: ኢራን በሆርሙዝ ሰርጥ የሚያልፉ መርከቦች ቀረጥ ለማስከፈል ባለስልጣን መስሪያ ቤት ማቋቋማንም ይፋ አድርጋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ፍኖተ ሆርሙዝን ለመቆጣጠር መሞከሯ ተቀባይነት የለውም ሲሉ አስጠንቅቋል።
5: Iran now claims that they own that they have a right
4: Iran አሁን ዓለም አቀፍ የውሃ መስመርን ለመቆጣጠር መብት እንዳላት የራሷም እንደሆነ አድርጋ እየተናገረች ነው። ያን ለመቆጣጠርም መብቱ እንዳላቸው ነው የሚናገሩት። ዓለም ስለዚህ ምንድነው የሚያደርገው? ኢራን ዓለም አቀፍ የውሃ መስመርን አሁን ስትቆጣጠር ዓለም ዝም ብሎ ነው የሚቀበለው? ምክንያቱም ዓለም ያን ለመቀበል ዝግጁ ከሆነ እንዲያውም ለዚያ ይዘጋጅ። ልክ እንደዚህ ሌሎች 10 ሀገሮች ዓለም አቀፍ የውሃ መስመሮችን አለም አጠገባቸው ካሉ ሀገራት ዓለም አቀፍ የውሃ ፍሰቶችን ልቆጣጠር ይላሉ። ያን የተለመደ ማድረግ ፈጽሞ የማይታሰብ ነው።
2: በዩናይትድ ስቴትስ እና ኢራን የሰሞኑ ፍጥጫ የተኩስ አቁሙ ዳግም ተጥሶ ወደ ሌላ ግጭት እንዳይገባ እጅግ አስግቷል። ይበንዲ እንዳለ ማምሻውን በደረሰን ዜና መሰረት ዩናይትድ ስቴትስ የወደብ ክልከላ ደንቧን ጥሷል ያለቻቸው ሁለት የኢራን መርከቦች ላይ ዛሬ ተኩስ መክፈቷን አሳውቃለች። ዩናይትድ ስቴትስ እና ወደ ኢራን የሚጓዙ መርከቦች ላይ ክልከላ ከጣለችበት ካለፈው ሚያዝያ 5 ቀን 2018 ዓመተ ምህረት አንስቶ እስካሁን በኃይል ለማለፍ ሞከሩ ያለቻቸው 4 መርከቦችን ማስቆሟን ይፋ አድርጋለች። ዩናይትድ ስቴትስ ክልክላውን ያወጀችው ከኢራን ጋር ፓኪስታን ውስጥ ታደርግ የነበረው ንግግር ውድቅ ከሆነ በኋላ ነው። ይህ ዶቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለለት ምርጫ የተመረጡ የምክር ቤት አባላትን ማክሰኞ ለሰብስቦ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው ህዋት ዛሬ በይፋ ስራ መጀመሩን አሳወቀ። ብርቱ የራብ አደጋ ያጠላባት ሶማሊያ ውስጥ ጥልቂት ከመከሰቱ በፊት አስቸኳይ ድጋፍ እንዲደረግ ዓለም አቀፉ የተመድ የምግብ መርሃ ግብር ዛሬ አሳሰበ። ሳውዲ አረቢያ ያየር ክልሏንና የጦር ሰፈሮቿን ዩናይትድ ስቴትስ በኢራን ፍኖተ ሆርሙዝ ዘመቻ ወቅት እንዳትጠቀም ማገዷን አሳወቀች። በዩናይትድ ስቴትስ ጦር ትናንት መርከቧ የሆርሙዝ ሰርጥ ላይ ተመታባት ኢራን ጥቃቱን ዛሬ አወገዘች። ዩናይትድ ስቴትስ የወደብ ክልከላ ደንቧን ጥሷል ያለቻቸው ሁለት የኢራን መርከቦች ላይ ዛሬ ተኩስ መክፈቷን ይፋ አድርጋለች። የሁለቱ አገራት ውጥረትም እጅግ ተባብሷል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
1: ለዓለም ዜናው ማንተ ጋፍቶትን አመሰግናለሁ።
0: የዜና መጽሔት።
1: ኢሰመኮ የቅድመ ምርጫ ሂደቶች ላይ ጥሰቶች እንደነበሩ መግለጹ፣ በአማራ ክልል በ7ኛው ጠቅላላ ምርጫ የሚሳተፉ ተፎካካሪ ሀገራዊ ፓርቲዎች ያቀረቡት ስሞታ፣ ስለ መገናኛ ብዙሃን ምህዳር የመንግስት የባለሙያዎችና አጥኚዎች እውነት፣ የነዋሪዎችን ህይወት ያቃወሰው የትራንስፖርት እጥረት፣ የሞት ፍርድ የሚጠባበቁትን ጨምሮ ስለ ሰነድ አልባ ኢትዮጵያውያን በሳውዲ አረቢያ እንዲሁም የነዋሪዎችን ህይወት ያቃወሰው የትራንስፖርት እጥረት በኢትዮጵያ እና የመካከለኛው ምስራቅ ውዝግብን የሚመለከተው ሌላ ዘገባችን በዛሬው የዜና መጽሔት ተካቷል። የኢትዮጵያ የሰብአዊ መብት ኮሚሽን በ7ኛው ጠቅላላ ምርጫ የቅድመ ምርጫ ሂደቶች ላይ ከትግራይ ክልል በስተቀር አደረኩት ባለው የክትትል ቅኝት ጉልህ ጥሰቶችን ለይቶ መሰነዱን ገለጸ። ቦርዱ ትናንት ውስን የመገናኛ ብዙሃንን ብቻ ጠርቶ ይፋ ባደረገው ውጤት በአብዛኛዎቹ ክትትል በተደረገባቸው አካባቢዎች በተረጋጋ ሁኔታና አሳሳቢ የጸጥታ ስጋት ሳይደርስ የመራጮች ምዝገባ ሂደት መከናወኑን ጠቅሷል። ፓርቲዎች በምርጫ ጉዳይ ሰበብም ሰላማዊ ሰልፍም ለማድረግ ክልከላ እንደተፈጸመባቸው እንደገለጹለትና በፖሊስ ጣቢያዎችና በመጠጥ ቤት ግቢ ውስጥ ምርጫ ጣቢያዎች መደራጀታቸውን መመልከቱን ጠቅሷል። ሰሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው።
6: የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ተቋማቸው የተአማኒነት ጥያቄ የማያስነሳ ያሉትን የሰባተኛው ጠቅላላ ምርጫ የቅድመ ምርጫ ሂደት ክትትል ማድረጉን ገልጸዋል። ይሄው ክትትል ከመደበኛው የእጩዎች ምዝገባ እስከ ልዩ የምርጫ ጣቢያዎች የመራጮች ምዝገባ የሚደርስ ነውም ተብሏል። የኮሚሽኑ የሲቪልና የፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ እንዳሉት ቃለ መጠይቆችና የቡድን ውይይቶችን በማድረግ የተከናወነው ይህ ክትትል ከትግራይ ክልል ውጪ የተሰራ ነው። 95 የሀገር ውስጥ ተፈናቃዮች የሚመርጡባቸው የምርጫ ጣቢያዎች መቋቋማቸውም በበጎ ከተለዩ ግኝቶች መካከል አንዱ ሆኖ ተገልጿል።
7: በአብዛኛዎቹ ክትትል በተደረገባቸው አካባቢዎች በተረጋጋ ሁኔታና አሳሳቢ ሆነ የጸጥታ ስጋት ሳይደርስ የመራጮች ምዝገባ ሂደት መከናወኑ ነው።
6: ኃላፊዋ የኢንተርኔት መቆራረጥ የምዝገባ ሂደት ማስተጓጎሉን፣ ተጋላጭ ለሚባሉ ዜጎች ተደራሽ ያልሆኑ የምርጫ ጣቢያዎች መኖራቸውን፣ የተወሰኑ የምርጫ ጣቢያዎች የምርጫ ምልክቶችና የምርጫ ጣቢያ መመሪያዎች በግልጽ ያልተመላከተባቸው መሆኑን፣ ህዝባዊ ትዕይንቶች ላይ ዜጎች በግዳጅ እንዲሳተፉ መገደዳቸውን፣ የምርጫ ቁሳቁስ ዘግይቶ መድረስና የምዝገባ ሂደት ዘግይቶ መጀመር፣ ምዝገባ ለሶስት ቀናት ብቻ የተደረገባቸው የምርጫ ጣቢያዎች መኖራቸውን ጭምር ዘርዝረዋል።
7: ፖለቲካ ፓርቲዎች በምርጫ ጉዳይ ስብሰባና ሰላማዊ ሰልፍ ለማካሄድ ብንፈልግም ክልከላ ተፈጽሞብናል የሚል ቅሬታ አቅርበውልናል በክትትል ወቅት። ሌላኛው በተወሰኑ አካባቢዎች በህግ በተከለከሉ ቦታዎች ላይ የተደራጁ የምርጫ ጣቢያዎች መኖራቸው ነው። አንዳንዶቹ በፖሊስ ጣቢያ ውስጥ የተዘጋጁ ናቸው። ሌሎቹ በመከላከያ ካምፕ አጠገብ የተዘጋጁ ናቸው። ከዚህ ውስጥ አንዱ ደግሞ መጠጥ የሚሸጥበት ቦታ ወይም ግሮሰሪ ግቢ ውስጥ የተደራጀ የምርጫ ጣቢያ ነው ማለት ነው።
6: እንዲህ ያሉ ግልጽ የህግ ጥሰቶች መስተዋላቸውን የተለያዩ የፖለቲካ ፓርቲዎች በተደጋጋሚ ሲገልጹ ቆይተዋል። 8 ክልላዊ የፖለቲካ ድርጅቶችን ያሰባሰበው ሰላም ለኢትዮጵያ የተባለው ጥምረት አንዱ ሲሆን ከዚህ በፊት ይህንኑ በጥምረቱ ዋና ፈጻሚ አቶ ዳሮታ ጉማ በኩል ለዶቼ ቬለ ደጋግሞ ገልጾ ነበር።
8: አንድ ሰው ከአንድ በላይ ካርድ የወሰደበትና የተመዘገበበት ጣቢያና የካርዱ ፎቶም ጭምር ደርሶናል። በዛ መሰረት ካርዱ በእነሱ ተወስዶ እንዲያልቅ የማድረግ ስራ እየተሰራ እንደሆነና ምናልባት ሌሎችም ፓርቲዎች ሊመርጡ ይችላሉ የሚባሉ ዜጎች ካርዱን እንዳያገኙ የማድረግና የማግለል ስራ እየተሰራ እንደሆነ ይህንን ያው ከግንዛቤ ይዘናል። ሁለተኛ፣ አንዳንዱ ቦታዎች ላይ እንደዚሁ ምዝገባ ጣቢያዎች ዝግ የሚሆኑባቸው እና የማይከፈቱባቸው አካባቢዎችም እንደዚሁ ታዝበናል።
6: የኢትዮጵያ ብሔራዊ ምርጫ ቦርድ ከዚሁ ከኢሰመኮ የዳሰሳ ውጤት በፊት በመራጮች ምዝገባ ሂደት ወቅት የህግ ጥሰት ፈጽመዋል ያላቸውና በአምስት ክልሎች ውስጥ የሚገኙ 22 የምርጫ ጣቢያዎችን መዝጋቱን ይፋ አድርጎ ነበር። አቶ ዳሮታ ጉማ በወቅቱ እንደነገሩን በአባሎቻቸው፣ በደጋፊዎቻቸውና በእጩዎቻቸው ላይ ጥቃትና የሰብአዊ መብት ጥሰት ሲደርስ ቆይቷል።
8: እጩ ይታሰራል፣ ወኪሎቻችን ይታሰራሉ። ከእጩዎቻችን ጋር የቆሙ ሰዎች ለምን ከእሱ ጋር ትቆማለህ? እሱ እኮ የመንግስት ተቃዋሚ ነው፣ መንግስትን የሚቃወም ሰው ጋር እንዴት ትቆማለህ? ተብለው እነዚህም ታስረዋል።
6: ብሔራዊው የሰብአዊ መብቶች ድርጅት እንዲህ ያሉ መሰረታዊ የምርጫ ወቅት የዳሰሳ ግኝቶች ሲገለጹ ውስን መገናኛ ብዙሃንን ብቻ መጋበዙ ጥያቄ የሚያጭር ሆኗል። ዶቼ ቬለ ባሰባሰበው መረጃ ኢሰመኮ ካገኘው የቅድመ ምርጫ ሂደት የዳሰሳ ውጤት በተጨማሪ እድሜያቸው ለምርጫ ያልደረሱ ሰዎች የምርጫ ካርድ እንዲወስዱ የተገደዱባቸው ቦታዎች አሉ። ይህም ብቻ አይደለም፣ በአዲስ አበባ በየቤቱ የዞሩ ዜጎች ካርድ እንዲወስዱ ያስገደዱ የገዢው ፓርቲና የመንግስት ተወካዮች መኖራቸውን ለመረዳት ችለናል።
9: ካርድ ወስጃለሁ። ካርዱም ፎቶ በመነሳት የፈለግነውን እንዳንመርጥ የከሌን ምረጡ በማለት ተጠርተን ካርዱን ተመዝግቤ ወስጃለሁ።
6: የኢትዮጵያ ሰብአዊ መብቶች ኮሚሽን የጸጥታ አካላትም ሆነ መንግስት በቀጣይ ከሚኖሩ የምርጫ ሂደቶች ጣልቃ ከመግባት እንዲቆጠቡ መክሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ኢሰመኮ ፖሊስ ጣቢያ ውስጥ የምርጫ ጣቢያ መቋቋሙን የጠቀሰበትን የዳሰሳ ግኝት ግን አልተቀበለውም። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
1: አድማጮች፣ ቀጣዩ ዘገባችንም በምርጫ ጉዳይ ላይ ነው የሚያተኩረው። በአማራ ክልል ለሰባተኛው ሀገራዊ ምርጫ የሚወዳደሩ ተፎካካሪ ፓርቲዎች ከምርጫ ቦርድ የተለቀቀው የምርጫ ቅስቀሳ በጀት በፓርቲዎቻቸው ዋና መስሪያ ቤት በመያዙ ምክንያት ለከፍተኛ እንግልት መዳረጋቸውን ገለጹ። ምርጫው ሊካሄድ ከአንድ ወር ያነሰ ጊዜ ቢቀረውም በበጀት እጥረት ሳቢያ ቅስቀሳ ማድረግ ቀርቶ የቢሮ ክራይ መክፈል እንዳልቻሉና ችግሩ ካልተቀረፈ ራሳቸውን ከምርጫው ሊያገሉ እንደሚችሉም አስጠንቅቀዋል። ኢሳያስ ገላው ከደሴ ተጨማሪ ዘገባ አለው።
10: በሰባተኛው ሀገር አቀፍ ምርጫ በአማራ ክልል የሚሳተፉ ተፎካካሪ ሀገር አቀፍ የፖለቲካ ፓርቲዎች ከምርጫ ቦርድ በሁለት ዙር ለቅስቀሳ የተለቀቀላቸው በጀት በአግባቡ እየደረሳቸው እንዳልሆነ ገለጹ። ምርጫው ሊካሄድ ከአንድ ወር ያነሰ ጊዜ በቀረበት በዚህ ወቅትም እጩዎቹ ራሳቸውን ለማስተዋወቅና ለመቀስቀስ ክፉኛ መቸገራቸውን ይገልጻሉ። ከኢትዮጵያ ብሔራዊ ምርጫ ቦርድ ለእጩ ተወዳዳሪዎች የተለቀቀው በጀት አዲስ አበባ በሚገኙ የፓርቲዎቹ ዋና መስሪያ ቤቶች መያዙን ነው የሚናገሩት። ሻምበል ደምሌ የተረፈ የኢዜማ የደቡብ ወሎ ህዝብ ግንኙነት ኃላፊና የደቡብ ወሎ ዞን የፓርቲዎች ህብረት ሰብሳቢ፣
11: ሲጀመር የምርጫ ቦርድ የመደበው ባጀት ለመደበበት ክልልና ወረዳ ነው መግባት ያለበት፣ ለአዲስ አበባ አይደለም። አዲስ አበባ የራሱ ባጀት ተመድቦለታል ለተወዳዳሪዎች፣ እነሱም የራሳቸውን ይችላሉ። ወሎ ላይ የተመደበላቸው ፓርቲ እጩዎች በሙሉ ባጀታቸው በህግ አካውንት ገብቶ በፋይናንስ ህግ እየተሰራ ስራ መሰራት አለበት። አሁን ግን አዲስ አበባ ላይ ነው ያሉት። እኛ አሁን ችግር ላይ ነው ያለ ነው። ቢሮ እንኳን መክፈት አልቻለም። ቢሮ እኮ ተከራይተን ለቢሮ ኪራይ የሚሆን እኮ እየተቸገርን ነው።
10: ሌላው በበጀት ጥረት ምክንያት ቅስቀሳ መቀስቀስ አይደለም የቢሮ ኪራይ መክፈል አልቻልንም ያሉት የወሎ ዲሞክራሲያዊ ፓርቲ የደቡብ ወሎ ዞን ተጠሪ የሆኑት አቶ መሐመድ የሱፍ ናቸው።
12: የፋይናንስ ጉዳይ የሁሉም ጉዳይ ነው። እኛ ደብዳቤ ልከናል፣ በነገራችን ላይ መልስ እየጠበቅን ነው። ስለዚህ እኛም አሁን ይህንን ቢሮ የከፈት ነው ትንሽ በፊት ከነበረው የሶስት ወር ተከፍሎልን ነው እንጂ የለም፣ በእግራችን ነው የምንመጣው። 30% ተለቋል፣ 40%ም ተለቋል። ቅስቀሳ የቱ የት ናት? ሁሉም ፓርቲ የሚያደርገው እኮ አዲስ አበባ ላይ ነው።
10: የምርጫ ወቅት በተቃረበበት በዚህ ጊዜ ራሳችን ለማስተዋወቅ ምንም እድል እያገኘን አይደለም የሚሉት ተፎካካሪ ፓርቲዎቹ የበጀት ችግሩ በዚሁ ከቀጠለ ራሳቸውን ከምርጫ እስከ ማግለል የደረሰ ውሳኔ ላይ እንደሚደርሱም ይገልጻሉ።
11: 30% ተለቁ ለእኛ የደረሰ ነገር የለም። 10% ሲለቀቅ በካልኩሌት ወደ ታች ይወርዳል። ስለዚህ የፋይናንስ አሰራር ነው የሚል ሽፋን ነው የተሰጠ ያለው ከአንዳንድ ፓርቲዎችም ከእኛም ፓርቲ። ይሄ መስተካከል ያለበት ጉዳይ ነው። ነገ ጀምረን ምርጫ ቦርድ የሚለንን ሰምተን እንግዲህ በጀት ከሌለን እኛ እንወዳደር እንቅስቃሴ ሳታደርግ በጀት ባልተለቀቀልህ ጉዳይ ላይ ራስን ማግለል ነው። ይሄ ደግሞ ተስፋ የሚያስቆርጥ ነገር ነው። መንግስትም በዚህ ፑሽ አላደረገም። በተለይ አማራ ክልል ላይ
10: የኢትዮጵያ ዜጎች ለፍትህ ኢዜማ ዋና ጸሐፊ የሆኑት አቶ ዋሲሁን ተስፋይም በምርጫ ቦርድ የተለቀቀው ገንዘብ አሁን ፓርቲው ለቅስቀሳ እያወጣው ካለው ገንዘብ ጋር እንደማይመጣጠን ገልጸው በየቦታው ላሉን ተወዳዳሪ እጩዎች ለቅስቀሳ የሚያስፈልጉ ቁሳቁሶችን እናደርሳለን እንጂ ጥሬ ገንዘብ አንልክም ብለዋል።
13: ገንዘብ የመላክ 2013 ማላረቅም ዛሬ ማናረግ ገንዘብ ሳይሆን ገንዘቡን ምን ሊያደርጉት ነው? ገንዘቡን ፍላየርስ ነው የሚያሳትሙበት፣ ፖስተር ነው የሚያሳትሙበት፣ ሻርፕ ነው የሚያሳትሙበት አይደል? ያ ይደረጋል። ከዚህ በማክ እንደውም ከዚህ ሲደረግ በየኢንዲቪጁዋል ሊደርሳቸው ከሚችለው በተጨማሪ ጥፍ ነው። ምርጫ ቦርድ የሚልከው እኮ ባንድጩ 1000 ምናምን ብር እኮ ነው ታውቃለህ። 1000 ምናምን ብር ምንድን ነው የሚሰራው? እዚህ የሚላክላቸው ግን ለእያንዳንዱ ወረዳ እኮ በትንሹ እንኳን በገንዘብ ብትተምነው 30,000-40,000 ያልፋል። ይሄ ማቴሪያሉ ብቻ ማድረሻው ምናምኑ ጥበብ አለ። በራሳችን ወጪ ነው እያመላለስን ያለ። በመላ ሀገሪቱ እኮ መኪና አስተባርተን እኮ ነው በየዞኑ እየበተንን ያለ።
10: የወሎ ዲሞክራሲያዊ ፓርቲ ፕሬዚደንት አቶ ነጻነት ጣሰው በበኩላቸው 214 እጩዎችን አቅርበን በሁለት ዙር የተለቀቀው ገንዘብ 2.4 ሚሊዮን ብር ለህትመት ስራ እንኳን በቂ ባለመሆኑ በአባላት ዘንድ ቅሬታ ፈጥሮብናል ይላሉ።
14: በጀቱ ለቅስቀስ አይደለም ለህትመት እንኳን መዋል የማይችል ነው የሚል ቅሬታ አስገብተናል። እኛ ቅስቀሳ መቀስቀስ አልቻልንም። እጩዎችን በየቦታው የተንጫጩ ነው። ለምን ቅስቀሳ መምጣት አለባችሁ ይላሉ። ለቅስቀሳ የሚያስፈልገውን በጀት ላኩ ይላሉ። በጀቱን ግን እንኳን ለአስር ክልል ለሁለት ከተማ አስተዳደር ለአንድ ክልል ላይ ለመቀስቀሻ እንኳን አይሆንም። ለምን ህትመት ብቻ ሰፊ ገንዘብ ነው እየወሰደ ያለው።
10: ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: ጠቅላይ ሚኒስትር አብይ አህመድ መንግስታቸው ባለፉት 8 ዓመታት የመገናኛ ብዙሃን ምህዳሩን በዴሞክራሲያዊ አውድ ለማስገባት በወሰደው እርምጃ ለሀገር ግንባታ የሚረዳ መሰረት መጣሉን ገለጹ። ኢንተርናሽናል ሚዲያ ሰፖርት በቅርቡ ይፋ ያደረገው ዳሰሳ የፖለቲካና የግጭት ሁኔታዎች ጋዜጠኞች ላይ ብሔራዊ ጥቅም በሚል ሽፋን የደህንነት አደጋዎችን ለመፍጠር በመደበኛነት ጥቅም ላይ መዋላቸውን ጠቅሷል። የጥናት ግኝቱ ጋዜጠኞች ሞት፣ ዛቻ፣ እስር፣ አፈናና ዝርፊያ እንደደረሰባቸውም ጠቅሷል። ለመሆኑ ስለ መገናኛ ብዙሃን ምህዳር የመንግስት የባለሙያዎችና ሌሎች እውነት ምንድን ነው? ቀጣዩ የሶሎሞን ሙጬ ዘገባ በዚህ ላይ ያተኩራል።
6: ጠቅላይ ሚኒስትር አብይ አህመድ ባለፉት 8 ዓመታት የመገናኛ ብዙሃን ምህዳሩን በዲሞክራሲያው ለመዋጀት መንግስታቸው ወሰደው ባሉት እርምጃ ለሀገር ግንባታ የሚረዳ መሰረት መጣሉን ገልጸዋል። ጠቅላይ ሚኒስትሩ በኢትዮጵያ መገናኛ ብዙሃን ባለስልጣን የማህበራዊ መገናኛው ታር በተጋራ መልእክታቸው ይህንኑ ብለዋል።
15: ያዩትም የስሙትም ያን ኢንሲደንት ከቦታው ከሁኔታው ጋር አያይዘው እውነትን የሚገልጡ ቢሆኑ ጠቃሚ ነው ብዬ አስባለሁ።
6: እዚህ ላይ ከህዝብ በሚሰበሰብ ግብር የሚተዳደሩም ሆነ አንዳንድ ለመንግስት ቅርበት ያላቸው መገናኛ ብዙሃን እውነትን የሚገልጡ ያልሆኑት ለምንድን ነው የሚለው ይነሳል። በቅርቡ በዚህ የኢትዮጵያ መገናኛ ብዙሃን አያያዝ ላይ አስተያየት የጠየቅናቸው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህርና ተመራማሪው ዶክተር አብዲሳ ዘርአይ ይህንን ብለው ነበር።
16: የሴኩሪቲ ችግሮች ያሉበት ከመሆኑ የተነሳ የሚዲያ ኤንቫይሮመንቱም ተመልሶ ወደኋላ የሄደበት አይነት ነገር አዝማሚያ ነው። በከፍተኛ የሚታየው ኤንቫይሮመንቱ አጠቃላይ ስናሳይ የነበራቸው ኢምፕሩቭመንቶች ችግር ላይ ወደቁ የመጡበት እንደሆነ ኦብዘር የሚደረግ ነገር ነው።
6: ኢንተርናሽናል ሚዲያ ሰፖርት ከወራት በፊት ይፋ ያደረገው የጥናት ውጤት 2025 ኢትዮጵያ ውስጥ በመገናኛ ብዙሃን ባለሙያዎች ላይ ሰፊ እስራቶች፣ አፈናዎችና ትንኮሳዎች የተጋረጡበት ወቅት ተብሎ ሊገለጽ ይችላል ሲል ደምድሞ ነበር። በተጨማሪም ጋዜጠኞች ሞት፣ ዛቻ፣ እስር፣ አፈና፣ የግዳጅ ማጥፋትና ዝርፊያ እንደተፈጸመባቸው አመልክቷል። ጠቅላይ ሚኒስትር አብይ አህመድም በዚህ ረገድ ይህንን ተክሰዋል።
15: እነተም መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል፣ ገንዘብ የሚያሳጣ፣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ።
6: ድንበር የለሽ የጋዜጠኞች ቡድን ሰሞኑን ይፋ ባደረገው የፕሬስ ነጻነት ደረጃ ኢትዮጵያ ከአምናው ደረጃዋ ዝቅ በማለት ከ180 ሀገራት 148ኛ ደረጃ ላይ ተቀምጣለች። ጋዜጠኛ መርሻ ጥሩነህ በዘርፉ ያለው እውነት መንግስት ከሚለው የተለየ መሆኑን ይጠቅሳል።
17: መጀመሪያ አካባቢ የተወሰነ ኦፕን አፕ የማድረግ አዝማሚያዎች ነበሩ። ነገር ግን ግራጁዋሊ እየመጣ የነበረው ጫና አሁን ላይ የሚዲያውን ምህዳር በከፍተኛ ደረጃ ጠባብ ወደነበረበት አዝማሚያ እየመለሰው ነው ያለው እና መንግስት አሁን የሚዲያው ምህዳር በከፍተኛ ደረጃ አሻሽ ያለው ያለው አጠቃላይ የኢትዮጵያን የሚዲያ ምህዳር ሪያሊቲ እውነታውን የሚገልጡ አይደሉም።
6: ሰሞኑን ሪፖርተር ጋዜጣ የፌዴራል ፖሊስ ለህዝብ ተወካዮች ምክር ቤት ያቀረበውን የ9 ወራት የስራ አፈጻጸም በተመለከተ መዘገቡ ውዝግብ ፈጥሮ ፓርላማው የግል መገናኛ ብዙሃንን ለመደበኛም ይሁን ለሌሎች ስብሰባዎች መጋበዝ አቁሟል። ኢትዮጵያ ውስጥ ጠንካራ ሀሳብ ይራመድባቸው የነበሩ የተዘጉ ፈቃዳቸው እንዲመለስ የተደረጉ ተቋማት፣ እስር፣ እገታን በመፍራት የተሰደዱ ጋዜጠኞችም ጥቂት አይደሉም። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
1: አድማጮች የምትከታተሉት የዜና መጽሔት ዝግጅታችን እንደቀጠለ ነው። የነዋሪዎችን ህይወት ያቃወሰው የትራንስፖርት እጥረት በኢትዮጵያ የቀጣዩ ዘገባችን ርዕስ ነው። በኢትዮጵያ ውስጥ ባለፉት 2 ወራት ግድም በተከሰተው አስከፊ የነዳጅ እጥረት የትራንስፖርት አገልግሎቱ እጅግ በመቃወሱ ከቦታ ቦታ መንቀሳቀስ ፈታኝ መሆኑን ነዋሪዎች ተናገሩ። ከተለያዩ አካባቢዎች አስተያየታቸውን ለዶይቼ ቬለ የሰጡ ሰዎች በትራንስፖርት እጥረቱ ኑሯቸው መቃወሱንም ገልጸዋል። በተከሰተው የትራንስፖርት ቀውስ ምክንያት ምርቶች ላይ ከፍተኛ የዋጋ ንረትም ይታያል ያሉት ነዋሪዎች ህይወታቸው በብዙ ዘርፍ መቃወሱንም ነው ያመለከቱት። ስዩም ጌቱ በዚህ ላይ ያተኮሩ የህዝብ አስተያየቶችን አሰባስቧል።
18: ስካር ይባላለሁ። ከአዲስ አበባ ባለው የነዳጅ እጥረት ማደያዎች አካባቢ ረጃጅም የመከነሸል ስራ ይኖራሉ። እነዚህ ረጃጅም የመኪና ሰልፎች ደግሞ ትራንስፖርት መስጠት ያለባቸው ኢኮኖሚ ላይ በጎ ተጽዕኖ ሊያደርጉ የሚችሉ ተሽከርካሪዎች በረጅም ሰዓት በሰልፍ ማቀጠላቸው በትራንስፖርት የምንጠቀም ሰዎች በጣም ከፍተኛ ችግር ውስጥ ያለ ነው። ለረጅም ሰዓት ነው ትራንስፖርት የምንጠብቀው። ከተገኘም በኋላ ትራንስፖርት ደግሞ የታሪፍ ሁኔታ እንደ ሰዎቹ መልካም ፍቃድ ነው። ከጥፍም በላይ እንደፈለጉ ነው የሚቀበሉት። ትራንስፖርት የተስተካከለ ነገር የለም። ያው አዳማ ከወለንጅቲ 5 ኪሎ ሜትር ነች። 100 ብር ነው የሚቀበል። 75 ሽክም አካባቢ ነበር። ከበድ ይላል። ያው የተስተካከለ ነገር የለም። ያው አዳማ ከወለንጅቲ 5 ኪሎ ሜትር ነች። 100 ብር ነው የሚቀበል። 70 ብር 75 ሽክም አካባቢ ነበር።
19: እንዴ ተሳስረን ቁጭ ያለ ቆርሻ በትራክተር የለም። በስፋት የምናርሰውን ነው በቃ ልንተው ነው። ዘንድ ሜካናይዜሽን ነው እኛ አካባቢ የምጠቀመው። አሁን በቃ ነዳጅ እንደ ድሮ ይመለስ ተብሎ መግለጫ አልሰጠም። ከዛን ቀን ጀምሮ እኛ ጋር ምንም ለውጥ ባሰ። እንዲያው ምንም እንቅስቃሴ የለም። አልፎ አልፎ የቤት መኪኖች አሁን ከበቆጂ አሰላ አዳማ ይጭናሉ። ዋጋው ግን አይቀመስም። ያኔ ነዳጅ በነበረ ጊዜ 160 ነበር።

0: በድር ነው በቃ በድር ነው የሚንቀሳቀሰው።
1: ቅድም ስንገዛ የነበረው 2 ሊትር ውሃ ከማንኛውም ሱቅ 30 ብር ነበረ። አሁን ውሃው 2 ሊትር ውሃ እንኳን 65 ብር ነው የተሸባለ ያለው እና ከእጥፍ በላይ ነገሮች እየጨመሩ ያሉት። ብዙ ነገሮች በዛ ልክ የሚጨመሩት
0: ምን ተስተካከለ? መች ይመጣል? እስከ 7 ቀን ድረስ ነዳጅ ወረፋ ጠብቀ የሚበተን ይችላል።
2: ማደያዎችም ነዳጅ ገባ ተብሎ በወቅቱ እናያለን። ለሊት ለሊት ለሮቶ እንደገና ተጭኖ ወደ ሌላ ቦታ ህዝብ የሚከፋፈለው ምንም ነገር የለም። እኛ አካባቢ ከዞን ጀምሮ ነው እንጂ እዚህ የለም ይባላል። በቃ የመንግስት እንትኖች ንግድና ምን የሚባሉ ተመድበዋል፣ ታሽጓል፣ እነሱ ናቸው የሚከፋፍሉት ይባላል። ለህዝብ ሲያከፋፍሉ እስካሁን አላየን። አልፎ አልፎ ቤንዚን ለባጃጅ ትንሽ ትንሽ ተቃዋሙታሉ። ከዛ በኋላ የለም፣ ዝግ ነው።
3: ያዳመጣችኋቸው የህዝብ አስተያየቶች ነበሩ። አምስተኛው ዘገባችን የሞት ፍርድን የሚጠባበቁትን ጨምሮ ሰነድ አልባዎቹ ኢትዮጵያውያን በሳውዲ አረቢያ በሚል ርዕስ ስር የተጠናቀረ ነው። ሳውዲ አረቢያ ህገወጥ ያለቻቸውን ወደ 14855 የውጭ ዜጎች ከሀገሩ አስወጣች። ወደ 11300 የሚሆኑትን ደግሞ በቁጥጥር ስር መዋሏን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በቁጥጥር ስር ከዋሉትና ወደ ሀገር ቤት ከተጠረዙት መካከል 54 በመቶ የሚሆኑት ኢትዮጵያውያን መሆናቸው ተገልጿል። እጽ በማዘዋወርና በሌሎች ወንጀሎች ተከሰው በሳውዲ እስር ቤቶች የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን እንዳሉም ተዘግቧል። የትግራይ ክልል ጊዜያዊ አስተዳደር በሳውዲ አረቢያ እስር ቤት የሚገኙና የሞት ቅጣት ለሚጠብቃቸው ኢትዮጵያውያን መፍትሄ እንዲፈለግ ሲል በቅርቡ ለውጭ ጉዳይ ሚኒስቴር ደብዳቤ መጻፉ ይታወቃል። አዜብ ታደሰ ተጨማሪ ዘገባ አላት።
4: ሳውዲ አረቢያ ካባረረቻቸውና እስር ቤት ካጎረቻቸው ህገወጥ ካለቻቸው ነዋሪዎች መካከል 54 በመቶ የሚሆኑት ኢትዮጵያውያን መሆናቸውን የሳውዲ አረቢያ ጋዜጣ ባለፈው ሰሞን ዘግቧል። በሳውዲ አረቢያ ያለ መኖሪያ ፈቃድ በሚኖሩ ኢትዮጵያውያን ላይ አሳሳቢ የሰብአዊ መብት ሁኔታ እየተከሰተ መሆኑን የሰብአዊ መብት ተከራካሪው ድርጅት የሂውማን ራይትስ ዎች ዘገባ ያመለክታል። በአሁኑ ወቅት ከ65 እስከ 200 የሚደርሱ ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዙ ወንጀሎች በተለይም ጫትን በማጓጓዝ ተከሰው የሞት ፍርዳቸውን እየተጠባበቁ መሆናቸውን ድርጅቱ አስታውቋል። በሳውዲ አረቢያ የሚገኙ የኢትዮጵያውያን ስደተኞችን መብት በማስከበር የወገኖችን ስቃይ በመዘገብና ማህበራዊ ጉዳዮች ላይ በመጻፍ የሚታወቀው ጋዜጠኛ ነብዩ ሲራክ እንደሚለው ወደ ሳውዲ የሚሄደውም የሚባረረውም ብሎም የሞት ፍርድን የሚጠባበቀው ኢትዮጵያዊ ቁጥር ብዙ ነው።
5: የሚሄደው ሰው ብዛት በጣም ከፍተኛ ቁጥር ነው። የሚያዘውና የሚመልሰው ደግሞ ከፍተኛ ነው። እንደገና ደግሞ ሞት የሚፈረድበት ደግሞ ይዛን ያህል በጣም ከፍተኛ ቁጥር ያለው ነው። የትግራይ ጊዜያዊ መንግስት እኮ ለውጭ ጉዳይ ሚኒስትር ደብዳቤ ጽፏል። በአንገታቸውን የሚቀሉ ሰዎች 200 በላይ ናቸው እና መፍትሄ ይፈለግ ብሎ እኮ ጽፏል።
4: አዎ፣ ከሳምንታት በፊት በሳውዲ አረቢያ ይፋ እንደሆነው ከ14000 በላይ ህገወጥ ነዋሪዎች በሳውዲ አረቢያ ተይዘዋል። ከ13000 በላይ ደግሞ በቁጥጥር ስር ውለዋል። ከነዚህ መካከል 54 በመቶ የሚሆኑት ኢትዮጵያውያን ናቸው ተብሏል።
5: ይሄ ጉዳይ እንግዲህ 14000 የተባለው ምናልባትም የሁለት ሳምንት የአንድ ሳምንት ሊሆን ይችላል እንጂ በአንድ ወር ውስጥ በጣም ከፍተኛ ቁጥር ያለው ሰው ነው ወደ ኢትዮጵያ። ነገር ግን አሁን በእስር ቤት ያለው ኢትዮጵያውያን ቁጥር እጅግ በጣም ከፍተኛ ነው። ድንበር ጥሰው በየመን በኩል የሚገቡ ኢትዮጵያውያኖች ቁጥር በቀን እስከ 3000 ይገባሉ ተብሎ እየተገመተ ነው ያለው። የሚያዙት ቁጥር እንደምታየው ነው እና የስደተኛው ቁጥር እጅግ በጣም ከፍተኛ ነው። የታሳሪዎቹ ቁጥር እጅግ በጣም ከፍተኛ ነው። በቅርቡም የትግራይ ጊዜያዊ መንግስት ለውጭ ጉዳይ ሚኒስትር የጻፈ ደብዳቤ ነበር እና በመቶዎች የሚቆጠሩ ኢትዮጵያውያን አንገታቸው ሊቀላ በተለያየ የአደንዛዥ ዝውውር ተከሰው ፍርድ የተላለፈባቸው ወደ 200 የሚጠጉ ኢትዮጵያውያን እንዳሉ፣ ወደ 60ዎቹም እርምጃው ሊወሰድባቸው ተራቸውን እየጠበቁ እንደሆነ የሚል መረጃ በሰፊው እየተነገረ ነው ያለው።
4: ጋዜጠኛ ነብዩ ሳውዲ እስር ቤት ያሉት ምናልባት የሞት ቅጣታቸውን የሚጠባበቁ መረጃ አድርሰዋልና ምንድን ነው የሚሉት?
5: እንግዲህ እሱ ቤት ያሉት እኔ እንግዲህ በረዥም ዓመታት በሳውዲ አረቢያ ነበር ሪፖርት አደረግ ነበር። የዛ ባሉ ሁኔታ መረጃዎችን አቀብስ ነበር። ኮንታክቶች አሉኝ ከየእስር ቤቶቹ ግድግዳዎች። አንዳንዴ ብዙዎቻችን ቴሌፎን ተጽፎ እስረኞች ሲገቡ ያንን ቴሌፎን እያገኙ ይደውላሉ፣ መረጃ ያቀብሉናል። የመንግስት ያለህ ድረሱልን ነው የሚሉትኝ። በጣም ተቸግረዋል እስር ቤት ውስጥ የእስር ቤት አያያዙ እጅግ በጣም አስከፊ እንደሆነ ነው የሚናገሩት። በአንድ ክፍል 300-400 ሰው ታጭቆ የሚኖርበት የተላ ተላላፊ በሽታ የተጋለጡበት ሁኔታ ነው ያለው። በጥቃቅን ወንጀል የተያዘን በማናቀው ነገር እየተወራጀን ነው እኔ የሚሉትኝ። ግን የሳውዲ መንግስት

0: ደግሞ በድንበር አካባቢ ሀሺሽ ሲያዘዋውሩ ጫት ሲያስገቡ ለሀገሬ አግኝቻቸዋለሁ እያለ ኤቪደንስ አለኝ መረጃ አለ እያለ ነው።
1: እንደው የኢትዮጵያ መንግስት ይህንን ጉዳይ እንዴት ነው ማስቆም የሚችለው?
0: በዚህ ጉዳይ ላይ ምንም ማድረግ የሚቻል አይመስለኝም። እንግዲህ ያለው አማራጭ በዲፕሎማሲ በኩል ተነጋግሮ ፖለቲካዊ መፍትሄ ማፈላለግ ካልሆነ በስተቀር ምንም አቅም ያለውም አይመስለኝም።
1: ድህነት፣ በተለያዩ ክልሎች የሚታየውን ጦርነት፣ ሸሽተው ሳውዲ አረቢያ የሚኖሩ ኢትዮጵያውያን ቁጥር ወደ 750 ሺህ ይገመታል። አብዛኞቹ ኢትዮጵያውያን ደግሞ በግንባታ፣ በግብርናና በቤት ውስጥ አገልግሎት ይተዳደራሉ። ከነዚህ መካከል በጣም ጥቂቶቹ የስራ ፍቃድ ያላቸው ሲሆኑ፣ አብዛኞቹ ግን ሰነድ አልባ ናቸው።
2: አዜብ ታደሰ። አድማጮች፣ አሁን ስድስተኛውና የመጨረሻው ዘገባችን ላይ ደርሰናል። ያገረሸውን የዩናይትድ ስቴትስና የኢራን ጥቃትና የአጸፋ ጥቃት ይመለከታል። በዩናይትድ ስቴትስና በኢራን መካከል የተደረገው የተኩስ አቁም ስምምነት ፈተና ገጥሞታል። ኢራን በሆርሙዝ የባህር ወሽመጥ 3 የዩናይትድ ስቴትስ መርከቦች ላይ ከተኮሰች በኋላ ዩናይትድ ስቴትስ በፊናዋ የተለያዩ ኢላማዎች የኢራን ኢላማዎች ላይ የበቀል እርምጃ ወስዳለች። ኢራን ድሮንም በቋፍ ላይ ያለውን የተኩስ አቁም ዩናይትድ ስቴትስ ጥሳለች እያለች ነው። ልደት አበበ ተጨማሪ ዘገባ አላት።
3: ለአንድ ወር ያህል የዘለቀውና በአንድ ወገን ብቻ በይፋ የተራዘመው በዩናይትድ ስቴትስና በኢራን መካከል የተደረገው የተኩስ አቁም ስምምነት ሰሞኑን ብርቱ ፈተና ገጥሞታል። በተለይ ትናንት ኢራን በሆርሙዝ የባህር ወሽመጥ 3 የዩናይትድ ስቴትስ መርከቦች ላይ ጥቃት መሰንዘሯ ከተሰማ በኋላ ዩናይትድ ስቴትስ በፊኗ የተለያዩ የኢራን ኢላማዎች ላይ እርምጃ መውሰዷን ሌሊቱን አስታውቃለች። የዩናይትድ ስቴትስ የመካከለኛው ምስራቅ ማዕከላዊ እዝ ወይም ሴንትኮም በኤክስ ማህበራዊ መገናኛ ገጹ ሌሊቱን ይፋ እንዳደረገው የአሜሪካ ጦር ኢራን ያለአንዳች ምክንያት ፈጸመች ያለውን ጥቃት በማክሸፍ ራስን የመከላከል ጥቃት ፈጽሟል። ፕሬዚዳንት ዶናልድ ትራምፕም ሶስቱ መርከቦች ምንም አይነት ጉዳት አልደረሰባቸውም፣ እያንዳንዱን ሚሳይልና ድሮን መተን ጥለናል ብለዋል። የኢራን ጦር በፊናው በሆርሙዝ ሰርጥ በዩናይትድ ስቴትስ 3 የጦር መርከቦች ላይ በሮኬትና ሰው አልባ አይሮፕላኖች ወይም ድሮኖች ጥቃት መሰንዘሩን አረጋግጧል። ሁለቱም ወገኖች በየፊናቸው የገለጹት በገለልተኛ ወገን አልተረጋገጠም። ኢራን ለወሰደችው እርምጃ ምክንያት ነው የምትለው ዩናይትድ ስቴትስ በሁለት የኢራን የነዳጅ ማመላለሻ መርከቦች ላይ የፈጸመችው ጥቃት ነው። ኢራን ድሮንም በቋፍ ላይ ያለውን የተኩስ አቁም ስምምነት ዩናይትድ ስቴትስ በቅድሚያ ጥሳለች ስትል፣ ፕሬዚዳንት ትራምፕ ግን ውጊያው በሁለቱም ወገን ዳግም አገርሽቶም እንኳ አሁንም እንደ ጸና ነው ሲሉ ነው ትናንት ከጋዜጠኞች ለቀረበላቸው ጥያቄ መለሱት።
4: ከተጣሰ አሳውቃቸዋለሁ። ለነገሩ ማወቅ አይጠበቅባችሁም። ከኢራን በኩል አንድ ትልቅ የፍንዳታ ነጸብራቅ ታያላችሁ። እናም በጊዜ ስምምነቱን በፍጥነት ቢፈርሙ ይሻላቸዋል።
3: እንደ ዩናይትድ ስቴትስ ከሆነ ጦሯ በትናንቱ ጥቃት የኢራን የሮኬቶችና ድሮኖች የማስወንጨፊያ ቦታዎችና የእዝ ማዕከላትን አጥቅቷል። የተባበሩት አረብ ኤሚሬቶች አየር ኃይል ዛሬ ጠዋት የኢራን ሚሳይሎችንና ድሮኖችን ማክሸፍ መቻሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። ኢራን የተኩስ አቁም ስምምነቱ ከተደረገ ለመጀመሪያ ጊዜ ያሳለፍነው ሰኞና ማክሰኞ ወደ ባህረ ሰላጤው ጥቃት ሰንዝራለች። ይህም ሰሞኑን የተዘጋውን የሆርሙዝ ሰርጥ መልሼ አስለቅቃለሁ ብላ ለተነሳችው አሜሪካ ምላሽ መሆኑ ነው። በኢራን ላይ በአንድ በኩል ብርቱ ዛቻ በመሰንዘር ላይ የሚገኙት ፕሬዚዳንት ዶናልድ ትራምፕ በሌላ በኩል ደግሞ ከኢራን ጋር ዘለቄታ ያለው የተኩስ አቁሙን ላይ ይደረሳል የሚል ተስፋ እየሰጡ ነው። መቼ ተብለው ከጋዜጠኞች የተጠየቁት ትራምፕ could happen any day
4: could and it might not happen በማንኛውም ጊዜ አንዱን ቀን ሊከሰት ይችላል። ሊሆን ወይም ላይሆንም ይችላል። ግን ደግሞ በማንኛውም ቀን ሊሆን ይችላል። ከኔ ይልቅ ስምምነቱን እነሱ እንደሚፈልጉ አምናለሁ።
3: ትራምፕ ግን ድርድሩ ጥሩ እየሄደ ነው ከማለት ውጪ ዝርዝሩን ከመናገር ተቆጥበዋል። ይሁን እንጂ ኢራን በቅርቡ ከስምምነት ላይ ሊደረስ ይቻላል የሚሉ ገለጻዎችን የተጋነነ ስትል አጣጥላለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ዛሬ በማህበራዊ መገናኛ ብዙሃን በጽሑፍ ባሰራጩት መልእክት ሁልጊዜ ዲፕሎማሲያዊ መፍትሄ ሲገኝ አሜሪካ ግዴለሽ ወታደራዊ ጀብድን ትመርጣለች ብሏል። የዩናይትድ ስቴትስ ምክንያት ምንም ይሁን ምን ኢራን ለሚፈጠርባት ጫና እጅ አትሰጥም ያሉት አባስ አጋርቺ ህዝባችንን በ1000% የምንከላከልበት የሚሳኤል ክምችትም አለን ሲሉ ጽፏል።
2: ልደት አበበ። ስድስት ዘገባዎችን ያቀረበላችሁ የዛሬው የዜና መጽሔት ዝግጅታችን እንግዲህ አድማጮች በዚሁ ያበቃል። አሁን በመጪሁድ የሚተላለፈውን እንወያይ ባጭሩ ወደሚያስተዋውቀን ቅንብር ነው የምናልፈው። በሀገር ውስጥም ሆነ በአፍሪካ ቀንድ አካባቢ ፖለቲካዊና የጸጥታ ይዞታውን በአሳሳቢ መልኩ ስጋት ላይ የጣሉ ክስተቶች እየተስተዋሉ ነው። በፌደራል መንግስት በበኩሉ ለምርጫ ዝግጅቶች እየተደረጉ ባሉበት በዚህ ወቅት ትግራይ ክልል ውስጥ በምርጫ ቦርድ የተሰረዘው ህወሓት ከስድስት ዓመታት በፊት የተቋቋመው ክልላዊ ምክር ቤት ክልሉን እንዲያስተዳድር መወሰኑን ይፋ አድርጓል። ምክር ቤቱም ሊቀመንበርና አፈ ጉባኤዎቹን መምረጡም ተገልጿል። የህወሓት እርምጃ ከዓመታት በፊት በክልሉ ጦርነት የለኮሰውን አጋጣሚ ያስታውሳል የሚሉ ወገኖች ግጭት ለማስቆም በፌደራል መንግስቱና በፓርቲ መካከል የተፈረመው የፕሪቶሪያ ስምምነት እንዳበቃለት ማሳያ መሆኑን ይናገራሉ። ሱዳንና ኢትዮጵያም አንዳቸው የሌላኛቸውን አማጽያን በመደገፍ ተካሰዋል። አጋጣሚውም የመካከለኛው ምስራቅ አረብ ሀገራትንም ወደ ውዝግቡ ጋብዟል። በቋፍ ያለው የሀገር ውስጥና የአፍሪካ ቀንድ አካባቢ ፖለቲካዊና የጸጥታ ሁኔታ የዚህ ሳምንት የዶች ቬለ የውይይት ርዕሰ ጉዳይ ነው። የምስራቅ አፍሪካን ጉዳይ የሚከታተሉ የፖለቲካ ተንታኞችን ጋብዘን አወያይተናል። በውይይቱ ከተነሱ ነጥቦች መካከል የሚከተሉት ይገኙበታል።
5: ከመጀመሪያው ጀምሮ ነው የፈረሰው ፕሪቶሪያው ስምምነት። ከመጀመሪያ ጀምሮ የፈረሰ ውል ነው ብዬ ነው የማስበው። ለምንድን ነው እንደዛ ያልኩት? አንደኛው የፌዴራል መንግስቱ ወደ ራሱ ጠምዝዞታል። የፕሪቶሪያው ስምምነት ራሱ ህወሓትን የመዳከም ስራ ነው የሰራበት። ህወሓትን ከመጀመሪያ ህወሓት ከገው ፖለቲካ ፓርቲ ሰርዞታል። የምርጫ ቦርድ እንዲመዘገብ አላደረገም። ስለዚህ ህወሓት ከዚህ ከኢትዮጵያ ፖለቲካ ነጥሎ የማስቀረት አዝማሚያ ነው የታየው።
6: አሁን ያለው ድባብ ምንም በማያሻማ ሁኔታ የቅድመ ጦርነት ወይም ደግሞ ኦልሞስት ጦርነት ለመጀመር የተወሰኑ ጥቂት እርምጃዎች እንትን የሚሉበት የቀረበት ሁኔታ ነው። ምልክቶቹ አሁን በህዝባዊ ወያነ ሓርነት ትግራይ በኩል ያለው ለማዕከላዊ መንግስቱ አልታዘዝም ማለት፣ አሁን ያለውን ማዕከላዊ መንግስቱ ያዋቀረውን ጊዜያዊ አስተዳደር ማፍረስ፣ በማዕከላዊ መንግስቱ በኩል ደግሞ እየተወሰዱ ያሉት እርምጃዎች በቃ የሚጠቁሙት ነገር ከዚህ ቀደም ልክ ጦርነት ሲነሳ ቀድመው እንደነበሩ ሁኔታዎች ናቸው እየተሰሉ እና
7: ወደ ጦርነት ብዙ የሚገባ አይመስለኝም። ምክንያቱም ለኢትዮጵያ አደገኛ ነው፣ ለአብይ አህመድ መንግስትም አደገኛ ነው። በዚህ ምክንያት ምናልባት ጦርነት የበለጠ አማራጭ ላይሆን ይችላል። ሁለተኛው በአሜሪካ በኩል አሁን ሌላ አዲስ ፖሊሲ እየተከተሉ ናቸው። በተለይ ከኤርትራ ጋር ጥሩ ግንኙነት ለመመስረት እየሞከሩ ናቸው ወይም ደግሞ በይፋ ተናግረዋል። ይሄ ደግሞ ራሱ የሆነ እንትን መልእክት አለው
5: እና አሁን መሰረታዊ የሆነ በሀገር ውስጥም በሀገር ውጭም በጣም ብዙ ነገሮች ተቀያይረዋል ከጦርነቱ በኋላ ያለው። በተለይ አሁን ባለው ሁኔታ በተለይ በትግራይ አካባቢ ያለው ውጥረት በተለይ ጦርነቱ የሚጀምር ከሆነ ብዙ ነገሮች ነው የሚበላሹ የሚል እምነት አለኝ እና ጦርነቱ በኢትዮጵያ ብቻ ታጥሮ የሚቀር አይደለም፣ በትግራይ ክልል ብቻ ታጥሮ የሚቀር አይደለም። ተጽዕኖ ነው፣ የቀጠናዊ ይዘት ነው የሚኖረው።
6: እኔ በጣም አሁን በጣም እንትን ያደረገኝ ቀልቤን የሳበው ያ ከዚህ ቀደም የነበረው የጦርነት ላይ የነበረው የአሰላለፍ እንትን አሁን ፍጹም በሚባል ደረጃ ተቀይረዋል። እሱ ነው በጣም እንትን የሚያደርገው፣ ፋሲኔት ያደርጋል፣ በጣም ያስገርማል።
2: አድማጮች፣ ሸዋዬ ለገሰ የመራችውን ሙሉውን ውይይት እሁድ ከዓለም ዜና ቀጥሎ እንድታዳምጡ ከወዲሁ እንጋብዛለን። እንግዲህ ሳምንታዊው የወጣቶች ዓለም ነው ቀጣዩ ዝግጅታችን። ዝግጅቱ እስኪቀርብ ከዚህ ሙዚቃ ጋር አብረን እንቆይ።

0: ይህ ዶችቨለ ዲደብሊው ነው። እንደሚታወቀው በማህበራዊ መገናኛ ዘዴዎች የሚጋሩ ሐሳቦች መልእክቶችና አስተያየቶች በሰዎች ስሜት ላይ በጎ ወይንም በጎ ያልሆኑ ስሜቶችን ያቀባሉ። ወጣቶች ለዚህ አይነቱ ተጽዕኖ ያላቸው ተጋላጭነት ይጎላ ነው ማለት ይቻላል። በተለይም ከቅርብ ጊዜ ወዲህ የማህበራዊ መገናኛ ዘዴዎች ካላቸው ጠቀሜታ በተቃራኒ በሰዎች በተለይም የወጣቶች ህይወትን ለመጥፎ ተጽዕኖዎች እየዳረገ ይገኛል። ቀጣዩ የወጣቶች ዓለም ዝግጅታችን ማህበራዊ መገናኛ ዘዴዎች በወጣቶች ስሜት ላይ ያላቸውን ተጽዕኖ ይመለከታል። የሐዋሳዋ የዝምታ ሰባሪ አዳጊ ሴቶች ዘጋቢ ትንቢት ሰውነት በዚህ ጉዳይ ላይ አራት ታዳጊዎችን በጥቅምና ጉዳቱ ላይ አከራክራለች።
1: የወጣቶች ዓለም
2: ጤንስትልኛ አድማጮች፣ የህዝምታ ሰባሪ አዳጊ ሴቶች ዝግጅታችን ነው። በዛሬው ዝግጅታችን ሶሻል ሚዲያ በወጣቶች ስሜት ላይ ሊያሳድር የሚችለውን በጎ ያልሆኑ ተጽዕኖችን እንመለከታለን። በተለይም ወጣቶች ለዚህ አይነት ተጽዕኖ ያላቸው ተጋላጭነት የጎላ ነው ማለት ይቻላል። ነገር ግን ዋናው ቁም ነገሩ ወጣቶች እኚህን ፈተናዎች እንዴት ማለፍ ይገባቸዋል የሚለው ነው። በዛሬው ዝግጅታችን እንግዲህ በዚህ ርዕሰ ጉዳይ ላይ ሀሳብ የምንለዋወጥ ይሆናል። እዚህ አጠገቤ ሁለት አዳጊዎችን ጋብዣለሁ። በቅድሚያ ራሳችንን በማስተዋወቅ እንጀምራለን። እኔ ትንቢት ሰውነት እባላለሁ፣ የአስረኛ ክፍል ተማሪ ነኝ። እናንተስ?
3: ስሜ ሄዋን ብሩክ ይባላል፣ የ12ኛ ክፍል ተፈታኝ ነኝ። እንዲሁም ደግሞ የ18 ዓመት አዳጊ ነኝ።
4: እሺ፣ እኔ ሊዲያ ተስፋ ይባላለሁ፣ የ12ኛ ክፍል ተማሪ ነኝ። 17 ዓመቴ ነው።
2: መልካም። በቅድሚያ ለውይይቱ ፈቃደኛ ስለሆናችሁ በአድማጮች ስም አመሰግናለሁ። በቅድሚያ እስኪ ሶሻል ሚዲያ ትጠቀማላችሁ፣ ምን ምን ላይ ነው እናንተ የምታተኩሩት ማለት የምትጠቀሙት? ሄዋን?
3: አዎ፣ እጠቀማለሁ። ኢንስታግራምን፣ ቴሌግራም እንዲሁም ዩቲዩብን እጠቀማለሁ። ሞስትሊ ትምህርታዊ ነገሮችን ለማግኘት ኢንፎርሜሽኖችን ለማግኘት እጠቀማለሁ። ነው።
2: መልካም። አንቺስ ሊዲያ ምን ምን ትጠቀሚያለሽ?
4: ዩቲዩብ እጠቀማለሁ፣ ቴሌግራም እጠቀማለሁ እና ደግሞ አንዳንዴ አይጂ እጠቀማለሁ፣ ኢንስታግራም።
2: መልካም። ሶሻል ሚዲያ መረጃዎችን ለመለወጥና አዳዲስ ነገሮችን ለመማር ብዙ ጠቀሜታ እንዳለው ይታወቃል። ነገር ግን ከቅርብ ጊዜ ወዲህ ከጠቀሜታው ጎን ለጎን በሰዎች ወይም ደግሞ በተለይ ደግሞ የወጣቶች ሕይወት ላይ መጥፎ ተጽዕኖ እያደረገ ይገኛል። በየጊዜው የሚወጡ ጥናቶችና የባለሙያ ማብራሪያዎች ይህንኑ የሚያሳዩ ናቸው። እናንተ በዚህ ሀሳብ ትስማማላችሁ ወይስ ሶሻል ሚዲያ ጠቃሚ ብቻ ነው ጎጂነትም አለው በሚለው ሀሳብ ማለት ነው? እስኪ ውይይቱን በዚህን ጀምር።
4: ያው ሶሻል ሚዲያ እውነት ነው ጥቅምም አለው እንደገና ደግሞ ጉዳትም አለው። ይሄ በምንድን ነው ይሄንን ልንለይ የምንችለው? በአጠቃቀማችን ነው። እኔ ጥሩ በጥሩ መንገድ የምጠቀመው ከሆነ እሱ ፖዚቲቭሊ ነው ኢምፓክት የሚያሳድረው እኔ ላይ። ግን ደግሞ በመጥፎ ጎን በጣም ሰዓቴን እያባከንኩ የምጠቀምበት ከሆነ አላግባብ የሆኑ ቦታዎች ላይ ምናምን እሱን የምጠቀም ከሆነ እኔ ላይ ኔጌቲቭ ኢምፓክት ነው ያለው ማለት ነው። ለዛ እንደ አጠቃቀማችን ይወሰናል፣ እንደዛ ብዬ አምናለሁ።
2: መልካም። አንቺ ሲሆን እንዴት ይህን ሀሳብ ትገልጫለሽ?
3: እንግዲህ ያው እህታችን ሊዲያ እንዳለችው ጉዳትም እንዳለ ሁላ ጥቅምም አለው። እሷ እንዳለችው መደምደም አንችልም፣ ግን እንዳጠቃቀማችን ነው። ጥቅሞች እንዳሉት ሁላ ጥቅሞቹ በቴሌግራም ዋትሳፕ ምናምን በሚባሉት ሶሻል ሚዲያዎች ኮሚኒኬት ለማድረግ ኢንፎርሜሽኖችን አክሰስ ለማድረግ አብዛኛው ሰው እንግዲህ ሶሻል ሚዲያን በመጠቀም ቢዝነሶችን ፕሮሞሽን ምናምን በመስራት ለኢንከም ጀኔሬሽን ይጠቀሙታል። እንዲሁም ደግሞ ስለ ሄልዝ ኢንቫይሮንመንታል ኢሹዎች ስለ እነሱ አዌርነስ ለማግኘት እንጠቀምበታለን። እንዲሁም ደግሞ ያው አብዛኛው ሰው ለኢንተርቴንመንት ይጠቀመዋል እና ሰዓታችንን ገድበን ሶሻል ሚዲያን ካልተጠቀምን እንግዲህ ጉዳት ይኖረዋል ብዬ አስባለሁ።
2: መልካም። ይህ የሶሻል ሚዲያ መጥፎ ጎን በእናንተም ሆነ በእናንተ እድሜ ላይ የሚገኙ ታዳጊዎች ላይ ምን አይነት ተጽዕኖ ያሳድራል ትላላችሁ?
4: መጥፎ ተጽዕኖ ያው ኮመንቶች ሲመጡ በቃ ብዙ አይነት ሰዎች ስላሉ ብዙ አይነት ኮመንቶች ይሰጣሉ። አንቺ ታስጠያለሽ፣ ምንድን ነው የምትመስዩ፣ አረ በእናትሽ ፐብሊክ አታውጪ፣ እንደዚህ አይነት ነገር ራስሽን አይተሸዋል ምናምን የሚሉን ሰዎች አሉ። ለዛ እሱን እንደዚህ አይነት ኮመንቶች ሲኖሩ በቃ ሰዎች በተለይ ሴንሲቲቭ ስለሆኑ ራሳቸውን እስከ ማጥፋት ድረስ የፊዮሬላን ታሪክ እንደ ምሳሌ ማንሳት እንችላለን። ያው ፊዮሬላ አሜሪካ ነው የምትኖረው እና ምንድነው የ13 ዓመት ታዳጊ ነች እና ሰደንሊ ነው የወፈረችው። መጀመሪያ ኖርማል የሆነ ፊዚካል ነበራት፣ ከዛ ደግሞ ሰደንሊ ወፈረች እና ልክ ፖስት በምታደርግበት ጊዜ ፎቶዋን ከተለያዩ ሰዎች ስድብ ነክና ኔጌቲቭ የሆኑ ነገሮች ይመጡባታል። ልጅቷ በርግጥ ደስተኛ ተጫዋች ምታስብ ደስ ምትልጅ ነበረች። ከዛ ግን እነዚህ ኔጌቲቭ የሆኑ ነገሮች ሲመጡባት ልጅቷን በቃ እየቀረጿት መጡ። አንቺ በቃ ሮት ሆነሽ ታስጠያለሽ፣ መጀመሪያ ምትወደድ ልጅ ነበረች። ግን ይሄ በማትቀይረው ነገር በማትቀይረው ፊዚካል ልክ ሰዎች ኔጌቲቭ የሆነ ነገር ሲሏት ራሷን ወደ ማጥፋት ደረጃ ድረስ ደርሳለች። እና እሱ አንዱ የሶሻል ሚዲያ ኢፌክት ነው ብለን ማውራት እንችላለን። እና ቀላል የሆነ ጉዳት አለው ማለት አይደለም። ሶሻል ሚዲያ በጣም ከባድ የሆነ ጉዳት አለው፣ ራስን እስከ ማጥፋት ድረስ ማለት ነው። ልክ እንደ ፊዮሪላ
5: ሊዲያ በጣም ጥሩ ሀሳቦችን አንስተሻል። አንቺ ሲዋን የምትጨምሪው ካለ በዚህ ሀሳብ ላይ?
3: አሁን እንግዲህ ሶሻል ሚዲያ ጥቅም አለው ብለን አውርተናል። አሁን ደግሞ ጉዳቱን ሲሆን የምናወራው ጉዳት አለው። አዎ ታይም በጣም ዌስት እናደርግበታለን። የምናጠናበትን ሰዓት በስራ ታይሙ ማኔጅ ካላደረግን ታይማችንን ዌስት አድርገን በዛ ነገር አዲክትድ መሆን አለ። ፕላስ ደግሞ ሜንታል ሄልዝ ፕሮብሌሞችን ሊያመጣ ይችላል። በጣም ኦቨር ዩዝ ካደረግ ነው ሶሻል ሚዲያ ላይ ብቻ ቁጭ ብሎ ስክሮል ስክሮል ሲያደርግ ቁጭ ብሎ አንድ ሰው ከዋለ አንዛይቲ፣ ዲፕሬሽን፣ ሎ ሰልፍ ስቲም ምናምን ሊያጋጥሙ ይችላል እና ታይሙን ገድቦ ቢጠቀም ተመራጭ ነው ላለ እና ደግሞ ሪል ላይፍ ኢንተራክሽን ይቀንሳል። ይህም ማለት ስልክ ላይ ብቻ ሶሻል ሚዲያ ብቻ እየተጠቀመ ያ ሰው ቀኑን የሚያሳልፍ ከሆነ ከሰው ጋር የመግባባት አቅሙ በጣም እየወረደ ይመጣል። ሶሻል ኢንተራክሽኑ ይቀንሳል። ፌስ ቱ ፌስ ማውራት ኮንፊደንሱ ምናምን ነገር በጣም እየወረደ ይሆናል እና ስለ አንድ ሰው ደግሞ ሚስ ኢንፎርሜሽን ስፕሪድ ሊሆን ይችላል። ማለትም የሆነ ሰውን ፎቶ ፖስተር ላይ ለጥፉና ይሄ ሰው ሞተ፣ ይሄ ሰው እንደዚህ ሆኗል፣ ይሄ ሰው እንዲያርጓል በሚል ስለ አንድ ሰው የተሳሳተ ኢንፎርሜሽን እንግዲህ ሊዛባ ይችላል እና እንዲሁም ደግሞ ፕራይቬሲ ሪስክ ሊገባ ይችላል። ፕራይቬሲያችንን እዛ ጋር የምናቀርበውን ነገር ለይተን ማወቅ አለብን። ካለበለዚያ ያንን ተጠቅመው ያው እኛን የሚጎዳ ፕራይቬሲያችንን ሪስክ ውስጥ የሚከት ነገር የሚያደርግ ሰው ያው አይጠፋም እና ብዙ አይነት ጉዳቶች አሉት ሶሻል ሚዲያ፣ በዛውም ልክ ደግሞ ብዙ አይነት ጥቅም አለው።
5: መልካም፣ ሁለታችሁም ጥሩ ሀሳቦችን አንስታችኋል። ሶሻል ሚዲያ የሚያሳደረው መጥፎ ስሜት ለመከላከል ወይም ደግሞ ለመቋቋም ምን መደረግ አለበት ትላላችሁ? በተለይም ደግሞ እናንተን ጨምሮ ሌሎች ወጣቶች በዚህ ተጽዕኖ ስር እንዳይጠቁ ምን አይነት የህይወት መንገዶችን መከተል ይገባቸዋል ትላላችሁ? ሊዲያ፣
4: ያው ወደ መፍትሄው ስንመጣ ልክ እንደ መልካችን ባህሪያችንም ይለያያል እና ሰው ምንም ነገር ብለቅ ሰው የሆን ነገር ማለቱን አይተው፣ አንዳንዱ በጥሩ መንገድ ሊነግረኝ ይችላል፣ አንዳንዱ ደግሞ በስድብ መልክ ሊነግረኝ ይችላል፣ አንዳንዱ ለሌላ ነገር ብቻ ብዙ ኢንቴንሽን ያላቸው ሰዎች ሊኖሩ ይችላሉ። ለዛ እነሱን መጀመሪያ ልክ የሆን ነገር ፐብሊክ ሳወጣ መጀመሪያ ጭንቅላቴን ሴት ማድረግ አለብኝ ብዬ አምናለሁ። መጀመሪያ ራሴን መገደብና ማስጠንቀቅ አለብኝ ፐብሊክ ሳወጣ። ሁለተኛው ደግሞ ኮንፊደንስ ማዳበር አለብኝ። መጀመሪያ እኔ አሁን ሰደንሊ ወፍራም ከሆንኩኝ በቃ ራሴ አሁን ወፍር ያለው ለዛ በቃ አሁን እዚህ ጋር እኔ ወፍራም ነኝ ብዬ መጀመሪያ ራሴን ለራሴ መቀበል አለብኝ። ከዛ አሁን ሌላ ሰው ሶስተኛ ወገን መጥቶ እኔን ወፈርሽ ምናምን ሲለኝ አዎ ወፍር ያለው ብቻ ራሴን ኮንፊደንት ማድረግ አለብኝ። ለዛ ሁለተኛው ሀሳቤ እሱ ነው። ሶስተኛ ደግሞ በቃ እንደዚህ አይነት ቅድም ያልኩሽ ኮመንቶችን ኢግኖር ማድረግ። እኔ ይህን ነገር ለቅቅ ያለው ከዛ በቃ ግላቴን ለቅቅ ያለው እኔ ጥሩ ሆነው ብዬ አስቤ ከሆነ ለእኔ ጥሩ ከሆነ በቃ ጥሩ ነገር ለቅቅ ያለው የሚቀበለው ሰው ይቀበለው፣ ማይቀበለው ሰው አይቀበለው ብዬ ኔጌቲቭ ነገሮች ሲመጡ ኢግኖር ማድረግ ማለት ነው። ሶስተኛው ከሌሎች ሰዎች ጋር ራሴን አለማነጻጸር። እንትና ለእንትና እንደዚህ በጣም በቃ እንትና ብዙ ሰው ይወዳታል እና እኔን አይወደኝም ለዛ በቃ ራሴን ላጥፋ ወይም ራሴን የሆነ ነገር ላድርግ ማለት ጥሩ አይደለም እና ከሰው ጋር አለመነጻጸር፣ ኮንፊደንስ ማዳበር እሱ እንደ መፍትሄ ነው ብዬ አነሳዋለሁ።
5: ጥሩ ሊዲያ፣ ብዙ ጥሩ የሚባሉ ሀሳቦችን አንስተሻል። አንቺ ሲዋን እንዴት ህይወታቸውን መምራት አለባቸው ብለሽ ሀሳብ ትሰጫለሽ? ስለይ
3: እሺ። አዎ ሶሻል ሚዲያን እንግዲህ መጥፎ ፓርቱን የምንቀንስበት እንግዲህ ብዙ አይነት መፍትሄዎች አሉ ብዬ አስባለሁ። ለምሳሌ ያክል ሚዲያውን ሀሳቡን መረዳት አለብን። በመጀመሪያ ያው ሁሉም ሰው እዛ ጋር የሚለጥፈው የራሱን የህይወቱን ጥሩ ፓርት ብቻ ነው እና መጥፎ ፓርቱን ገመናውን ሸፍኖ ጥሩ ፓርቱን እዛ ጋር ያሳያል እና ያ ሰው ፐርፌክት ነው ብሎ እኔ ፐርፌክት አይደለሁም ብሎ ራስን መገመት እና ራስን ዝቅ አድርጎ ከዛ ሰው አንጻር ማየት ማነጻጸር ምናምን ነገር አያስፈልግም። ያው ራሳችንን ኮምፔር ማድረግ የለብንም። ያ ሰው ፐርፌክት ነው፣ እኔ ግን ይሄ ይጎለኛል ብሎ የራስን ኮንፊደንስ አለመቀነስ የሚዲያውን ሐሳቡን መረዳት አለብን። ምንም ቢሆን ዛጋ ጥሩ ፓርት ቢኖረውም ያ ሰውም ችግር እንዳለበት መረዳት ይኖርበታል። እንዲሁም ደግሞ ያንድ ሰው ኮሜንት ላይ ገብቶ እንደዛ አይነት ክፉ ነገር የሚሰጡ ሰዎችን ሪፖርት በማድረግ የዛን ሰውም ሜንታሊቲውን የሚነቁ ቴክስቶች የጻፉትን ሰዎች ሪፖርት በማድረግ ሌላ ሰው ላይም እንዳይጽፉ ማስደረግ፣ ሌላኛው ደግሞ መጥፎ ኮሜንቶችን የሚሰጡ ሰዎች እንዳሉ ሁላ እነሱን ማራቅ፣ ማለትም ኮሜንት ላይ ገብቶ ስለ ራሳችን መጥፎ ነገር የሚጽፉትን ሰዎች ብሎክ በማድረግ እንዲሁም ደግሞ እነሱን ከግምታችን አለማስገባት። ምክንያቱም እሷ እንዳለችው የሁሉም ሰው ሀሳብ የተለያየ ሀሳብ ነው ያለው እና አንድ ነገርን ስንፖስት ሁሉም ሰው አንድ ጥሩ ሀሳብ ይዞ ብቻ ይመጣል ማለት አይደለም። ኔጌቲቭም ሀሳብ ይዞ የሚመጣ ሰው ስለሚኖር ያው ራሳችንን ለዛ አዘጋጅተን ራሳችንን ፉል ኦፍ ኮንፊደንስ ማድረግ ይኖርብናል። እና ደግሞ ጊዜን መገደብ ያስፈልጋል። ሶሻል ሚዲያ ላይ ብቻ የምንጠቀም ከሆነ ጊዜያችን በጣም ነው የሚባክነው እና ጊዜያችንን መገደብ ያስፈልጋል። እንዲሁም ደግሞ አዎንታዊ ያላቸውን ኮንቴንቶች እንዲኖሩ ማድረግ፣ እንዲሁም ደግሞ ያ ማናየውን መጥፎ ፓርቱ የሚያዩ ሰዎች ሊኖሩ ስለሚችሉ መጥፎና ጥሩ ኮሜንቶችን ኤክስፔክት አድርገን ራሳችንን ማዘጋጀት አለብን ብዬ አስባለሁ።
6: አድማጮቻችን፣ ሶሻል ሚዲያ በወጣቶች ስሜት ላይ ሊያሳድር የሚችለውን ተጽዕኖ በተመለከተ ያቀረብነው ውይይት የተከታተላችሁትን ይመስል ነበረ። ከውይይቱ የተወሰነ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። የዛሬው የዝምታ ሰባሪ የአዳጊ ሴቶች ዝግጅታችን በዚህ አብቅቷል። በውይይቱ የተሳተፉትን ወጣት ሄዋን ብሩክና ወጣት ሊዲያ ተስፌን በአድማጮች ስም ከልብ በማመስገን የምሰናበታችሁ ትንቢት ሰውነት ነኝ። ሰላም ቆዩን።
0: ይህ ዶቼ ቬለ ዲደብሊው ነው። አድማጮች፣ ከዶቼ ቬለ የሚተላለፍላችሁ የዕለቱ ስርጭታችን ከማብቃቱ በፊት እነሆ አርዕስተ ዜናው። የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለለት ምርጫ የተመረጡ የምክር ቤት አባላትን ማክሰኞ ለሰብስቦ ደብረ ጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው ህወሓት ዛሬ በይፋ ስራ መጀመሩን አሳወቀ። ብርቱ የረሃብ አደጋ ያጠላባት ሶማሊያ ውስጥ እልቂት ከመከሰቱ በፊት አስቸኳይ ድጋፍ እንዲደረግ ዓለም አቀፉ የተባበሩት መንግስታት ድርጅት የምግብ መርሃ ግብር WFP ዛሬ አሳሰበ። በዩናይትድ ስቴትስ ጦር ትናንት መርከቧ የሆርሙዝ ሰርጥ ላይ የተመታባት ኢራን ጥቃቱን ዛሬ አወገዘች። ዩናይትድ ስቴትስ የወደብ ክልከላ ደንቧን ጥሰዋል ያለቻቸው 2 የኢራን መርከቦች ላይ ዛሬ ተኩስ መክፈቷን ይፋ አድርጋለች። በሁለቱ አገራት መካከል ውጥረቱ ተባብሷል። አርስተ ዜናውን ነበር ያሰማዋችሁ አድማጮች። ስርጭታችን እያበቃ ነው። ነገ በተመሳሳይ ሰዓት በሌሎች ዝግጅቶች እንጠብቃችኋለን። ደህና አደሩ። Thank you.